0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: Is it some other lokum to mobile, online and radio zimahalal of SBS Tigrinya?
2: ፈለማ ንጥንታውያን ወነንቲ ናይዚ ሎሚ መደብና ንመሓላልፈሉ ዘለና መሬት ኣፍልጦ ክንብ ንፈቱ ኤስቢኤስ ትግርኛ ንህዝብታት ውራንጀርን ዋይ ውራንግን ናይ ሃገረ ኩሊንን ሕልፋትን ህልዋትን ዓበይቲ ዓዲ የኽብር ንጥንታውያን ወነንቲ ሎሚ ካብ ትሰምዕዎ ዘለኹምን ኩሎም መሬታት ደቀባት ኣቦርጂንን ህዝብታት መፃቦ ተረትን ኣፍልጦ ንህብ ኣብ ልዕሊ ኤርትራ ዘንበረቶ እገዳ ንምልዓል ኣብ ትቀራረበሉ ዘላ እዋን ኣሜሪካ ወደብ ንምርካብ ወታደራዊ ሓይሊ ከይትጥቀም ንኢትዮጵያ ብፅኑዕ ኣጠንቂቓታ ኤርትራውን ምላሽ ሂባ ኣቦ እምበር ሕወሓት ዶክተር ደብረፅዮን ገብረ ሚካኤል ፕሬዚደንት ትግራይ ኮይኑ ተመሪፁ ሕወሓት ኣብ ጉዳይ ሱዳን ብመንግስቲ ኢትዮጵያ ንዘቐረበሉ ክሲ ምላሽ ሂቡ ኣብ ክልል ኦሮምያ ዞባ ሆሮ ጉድሩ ወለጋ ኣብ ገለ ወረዳታት ሰፊሕ ግዱድ ግፋ ይካየድ ከም ዘሎ ተሰሚዑ እዚኦም ናይ ሎሚ ፀብጻባት ዜና እዮም ሰላም ከመይ ትኾኑ ዝኸበርኩም ሰማዕትና ካብዚ ካብ ስቱድዮ ኤስቢኤስ ሜልበርን ኣውስትራልያ ንሎሚ ሓሙስ 7 ግንቦት 2026 ዘዳለናዮም መደባት ሒዝና ቀሪብና ኣለና ኣብ ሓንቲ ካብ ምዕራብ ኣፍሪቃ ተበገሰት መዛወሪት መርከብ ብቐታሊ ተላባዓይ ሃንታ ቫይረስ 7 ሰባት ከም ዝተለኽፉ ተፈሊጡሎ እዚ ሕማም ኣብ ሰባት ሳሕቲ ዝረአ ብምዃኑ ዓለም ለኻዊ ሻቕሎ ተፈጢሩሎ ሃንታ ቫይረስ እንታይ እዩን ኣብታ መርከብ ከ እንታይ ኣጋጢሙን ዝምልከት ሓደ ትሕሶ ኣለና ሃገራዊት ጋንታ ኩዕሶ እግሪ ኣውስትራልያ ሶከሩስ ዋንጫ ዓለም ኩዕሶ እግሪ ፊፋ 2026 ኣብ ሰሜን ኣሜሪካ ክጅመር ልዕሊ ሓደ ወርሒ ተሪፍዎ ጥራይ ኣብ ዘሎ እዋን ምድላዋታ ተጠናኽራ ኣላ ንምድላዋታ ዝድህስስ ተሓደ ትሕሶ ኣለና ኣብ መወዳእታ ኢንፍሉዌንዛ ልዑል ተላባዓይ ቫይረስ እዩ ወቕቲ ሰዓላብ ኣውስትራልያ ክጅመር እንከሎ ንገዛ ርእስና ስድራ ቤትናን ኣብ ማሓር ብሕብረተሰብና ልዕሊ ኩሉ ተጠቃዕቲ ዝኾኑ ሰባት ንምክልኻል ክንፈልጦ ዘለና ነገር ኣሎ ንኣውስትራልያ ኣብ ንገልፀሉ መደብ ንምልከቶ ክኸውን እዩ ነዚ ሰዓት ምሳኹም ፀንሕ ኢብራሂም ዓልየ ሰናይ ምክትታል እናበልኩ ናብ ዜና ክሕልፈኩም እየ ቀንዲ ነጥብታት ዜና ብመርዑት ኣይሲስ ተባሂለን ዝፍለጣ ደቂ ኣንስትዮ ሎሚ ናብ ኣውስትራልያ ክምለሳ የን ሕቡራት መንግስታት ኣሜሪካ ኣብ ወሽመት ዑማን ኣብ ዝነበረት መርከብ ነዳዲ ኢራን ተኽሲ ከፊታ ኣርሴናልን ፓሪስ ሳን ጀርሜንን ናብ ፍጻሜ ግጥም ቻምፕዮንስ ሊግ ኤውሮጳ በፂሐን ዝርዝራት ዜና ፌደራል ፖሊስ ኣውስትራልያ ገለ ካብተን ምስ ተቓለስቲ ጉጅለ እስላማዊ መንግስቲ ወይ እስላሚክ ስቴት ምትእስሳር ዘለወን ደቂ ኣንስትዮ ካብ ሶርያ ናብ ኣውስትራልያ ክመለሳ እንከልዋ ክእሰራን ክሲ ክቐርበልን ይብል 4 ኣውስትራልያውያን ደቂ ኣንስትዮን 9 ህፃናትን ካብ ዶማስቆ ናብ ኣውስትራልያ ክምለሱ ናይ በረራ ትኬት ኣቑሪፆም ሎሚ ሓሙስ ክኣትውዮም ቀዳሚ ሚኒስትር ኣንቶኒ ኣልባነዚ መንግስቱ ኣብ ምምላስ እቶም ጉጅለ ይተሓጋግዝ የለን ይብል ገለ ካብተን ደቂ ኣንስትዮ ኣብ ሲድኒን ሜልበርንን ክበፅሓን ከልዋ ኣብ ቀይዲ ክኣትዋ ትፅቢት ይግበር ገሊአን ነቶም ምስ ጉጅለ እስላማዊ መንግስቲ ክቃለሱ ዝደለዩ መፃምተን ንምሕጋዝ ኢለን ብፍቓደን ዝተጓዕዘን ተጣበቕቲ ናይተን ጉጅለ እተን ካልኦት ብቓልኦት ዝተሰጋገራ ወይ ስድረአን ጠርኒፈን ክሕዛ ስለ ዝደለያ ጥራይ ዝኸዳየን ይብሉ ኮሚሽነር ፈደራል ፖሊስ ኣውስትራልያ ክሪሲ ባሬት እቶም ምስቶም 13 ጉጅለ ተመለስቲ ናብ ዓዲ ዝመፁ ዘለዉ ህፃናት ናብ ማሕበረሰብ ኣውስትራልያ ተመሊሶም ክሕወሱ ደገፍ ዝደሊሉ ዝለዓለ ተኽእሎ ኣሎ ትብል
3: Some individuals will be arrested and charged. Some will face continued investigation.
2: ገለ ካፕተን ውልቀ ሰባት ክትሓዛን ክኽሰሳን እየን ገሊአን ኣብ ኣውስትራልያ ምስ በፅሓ ቀጻሊ መርመራታት ክካየድልን እዩ ምስኣተን ዝምለሱ ህፃናት ድማ ናብ ማሕበረሰብ ክሕወሱ ዝሕግዙን ጎነፃዊ ጥሩፍነት ዝፃረሩን መደባት ክሳተፉ ክሕቶት እዮም ዝርርባት ምስ ኢራን ኣብ ዝቐፀልሉ ፕሬዚደንት ዩስ ዶናልድ ትራምፕ ኣብ መፃብቦ ሖርሙዝ ተኸዲነን ዘለዋ መራኽብ ናይ ምውፃእ ተልእኾ ደው ኢሉ ኣሎ ይብል ኣብ ትሩዝ ሶሻል ኣብ ዝጠቅዖ ሓደ መልእኽቲ ንሱ ፕሮጀክት ናፅነት ወይ ፍሪደም ፕሮጀክት ንሕጂ ደው ክብል እዩ እገዳታትን ቀይድታት ወደብን ኣብ ልዕሊ ኢራን ግን ኣብ ቦታኦም ክፀንሑ እዮም ይብል ዋይት ሃውስ እቲ ግዜያዊ ምውንዛፍ ዝመፀ ምዕፅንታታት ካብ ፓኪስታንን ሓያሎ ካልኦት ሃገራትን ተኸቲሉ ይብል ዲፕሎማሰኛታት ብወገኖም ነቲ ምቁራት ፀፃብኦ ማእከላይ ምብራቕ ክዕቅቡ ይፍትኑ ኣለዉ። ፀሓፊ ጉዳያት ወፃኢ ማርኮ ሩብዮ ዩኤስ ስርሒታታ ኣንጻር ኢራን ኣጠናቂቃ እያ ይብል። ንሱ ዋሽንግተን ካልእ ምግዳድ ኣይትደልን እያ፣ ሕጂ ድማ ሰላማዊ ውፅኢት ንምርካብ ኣትኩራላ ይብል። ብኻልእ ወገን ፕሬዚደንት ትራምፕ ነቲ ኩናት ከብቅዕ ዝገብር ውዕል ክትገብር ኣብ ልዕሊ ኢራን ፀቕጢ ምግባሩ ኣብ ዝቐጸለሉ ዩናይትድ ስቴትስ ኣብ ልዕሊ ሓንቲ መርከብ ነዳዲ ኢራን ተኽሲ ከፊታ። ማእከላይ እዚ ዩኤስ ወይ ዩኤስ ሰንትራል ኮማንድ ሓንቲ ነፋሪት ጀት ኣብ ልዕሊ ሓንቲ ዕፅዋ ወደባት ኢራን ብኣሜሪካ ክትሕስ ትፍትን ነይራ ዝተባሃለት ኣብ ወሽመት ዖማን ዝነበረት መርከብ ተኽሲ ከፊታ ክብል ኣብ መድረኽ ሓፋሽ ፅሒፉ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ነገራት ኣብ ማእከላይ ምብራቕ ብፅፉፍ ይኸዱ ኣለዉ ይብል። ኢራን ድማ ኣብ ቀረባ ግዜ ሓደ ውዕል ክህሉ ክትሰማማዕ ምትእምማን ኣለኒ ክብል ይጸንዕ።
4: I call it a skirmish because that's what it is. It's a skirmish. And we're doing unbelievably well as we did in Venezuela.
2: እዚ ኣብ ጠርቋሽ ውግእ ኢና ዘለና እየ ዝብሎ ክእመን ብዘይካል ፅቡቕ ኣለና። ከምቲ ኣብ ቬንዙዌላ ዝገበርናዮ ቅልጡፍ ስርሒት ብሓንቲ መዓልቲ ዝተወድአ ፅቡቕን ፅፉፍን ኮይኑ ይኸይድ ኣሎ። ዝኸውን ክንርኢና ውዕል ክገብሩን ክዘራረቡን ይደሊ ኣለዉ። ፈደራል ተሓዚ ሕሳብ ትሬጀረር ማእከላይ ባንክ ወይ ሪዘርቭ ባንክ ኣብ ቀረባ ዝወሰኖ ወሰኽ ኣብ መጠን ወለድ ነቶም ድሮ ኣብ ትሕቲ ፀቕጢ ክብሪ መነባብሮ ዝርከቡ ኣውስትራልያውያን ሂወቶም ዝኸበደ ክገብሮ ይብል። ጂም ቻልመርስ ናይ ዝመጽእ ሰሙን ፈደራል ባጀት ኣብ ተኣቅቦ ከተኩር

0: SBS Audio is supported by advertising.
1: It feels good to be in control, no matter what. Keep your business connected with Invincible Wi-Fi from Spectrum Business, the fully integrated Wi-Fi 7, 5G, and 8-hour battery backup solution. Keep connected, keep working, and keep security systems running reliably. Be in control. Be invincible. Invincible Wi-Fi from Spectrum Business. Visit spectrum.com/beinvincible to learn more. Restrictions apply. Services not available in all areas.
2: እዚ ልዕሊ 10 ቢሊዮን ዶላር ጥማር ኣብቲ ናይ ዝመፅእ ሰሙን ፌደራል ባጀት ክካተት እዩ እዚ ደገፍ ንኩባንያታት ነዳዲ ዝያዳ ዲዝልን ነዳዲ ነፈርትን ክገዝኣን ከቐምጣን ከምኡውን ምወላ ንሓደ መንግስቲ ዝውንኖ መዕቆርን ዘካትት እዩ ቀዳሚ ሚኒስትር ኣንቶኒ ኣልባኔዚ እዚ ብዛዕባ ምሕላው ሉዓላውነት ፀዓት ኣውስትራልያ ኣብ ግዜ ቅልውላውን ኪንዩን እዩ ይብል ኣብ ፀብጻብ ፍልሰት ዓለም 2026 ወርልድ ማይግሬሽን ሪፖርት ዝተሓትሙ ኣሃዛት ምምዝባል ክብረ ወሰን ብዝኾኑ ቁፅርታት ኣብ ምውሳኺ ይርከብ ክብል ኣመልኪቱ እቲ ፀብጻብ ፈተነ ምቁራፅ ዶባት ፈለስትን ተሰደትን ነኪዮም እንተኾኑ እኳ ቁፅሪ ናይቶም መይቶም ዝርከቡ ሰባት ግን ድርብ ኮይኑሎ ኢሉ እቲ ምምዝባል ናብ ካልኦት ሃገራት ንምስጋር ዘይኮነ ኣብ ውሽጢ ሃገራት የጋጥም ከም ዘለውን ኣመልኪቱ 83.4 ሚልዮን ሰባት ኣብዚ እዋን ኣብ ውሽጢ ሃገሮም ተመዛቢሎም ዝብል ግምት ይህብ ኣፈኛ ዓለምለኻዊ ውድብ ንፍልሰት ወይ ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን ዞዊ ብሬናን ቁፅርታት ፍልሰት መምስ ኩነታቶም ክተሓዙ ኣገዳሲ እዩ ትብል
3: It is important to keep migration in perspective. Globally, only a small share of people move.
2: ብደረጃ ዓለም ብጽሕት እቲ ዶባት ዝሰጉሩ ሰባት ውሑድ እዩ። ሎሚ ከባቢ 3.7% ህዝቢ ዓለም ዓለምለኻዊ ፈለስቲ ወይ ተሰደድቲ እዮም። እዚ ድማ ምስ ግዜ ኣብ ከባቢ 3% ብሓፈሽኡ ተረጋጊዩ ዝጸንሐ ካብ ቀደም ዝጸንሐን እዩ። ዝበዝሑ ሰባት ኣይፈልሱን ወይ ኣይስደዱን እዮም። ከምኡ ምግባር ፍሉይ ነገር ድኣ እምበር ንቡር ኣይኮነን ሰብ መዚ ጥዕና ቓዛ መጠን ሞት ካብቲ ኩናት ኣብ ልዕሊ 72,600 ሰባት ደይብሎ ይብሉ ኣብ ዝሓለፉ 24 ሰዓታት 3 ፍልስጥማውያን ክቕተሉ እንከለዉ 9 ድማ ቆሲሎም ይብሉ ግጭት ኣብ መንጎ እስራኤልን ሓማስን ጥቅምቲ 2023 ካብ ዝጅምር ንድሓር እቶም ሰብ መዚ ልዕሊ 172,000 ሰባት ተጐዲዮም ይብሉ እቲ ውዕል ምቁራት ሰኽሲ ዝሓለፈ ጥቅምቲ ካብ ዝትግበር ንድሓር ልዕሊ 800 ፍልስጥማውያን ተቐቲሎም ተባሂሉ ተጸብጺቡሎ ኣብ ዜናታት ስፖርት ኸ ኣደባባይ ፌደሬሽን ስኩዌር ናይ ሜልበርን መደባት ምዝርጋሕ ናይዚ ዓመት ግጥማት ዋንጫ ዓለም ፊፋ 2026 ኣብቲ ዓብዪ መስኮት ቴሌቭዥን ወይ ስክሪኑ ከርኢ ሰሪዝዎኣሎ ኣካየቲ እቲ ውሳነ ኣብቶም ቅድሚ ሕጂ ግጥማት ዝረኣዩሎም ዝነበሩ ኣጋጣሚታት ንምስንዳው ተባራዕቲ ነገራትን ምዕናው ሓፁራትን ወሲኽካ ተደጋገምቲ ዕግርግራት ምፍጣሮም ተኸቲሉ እዩ ይብሉ ኣብ ግጥም ፍርቂ ፍጻሜ 2023 ደቂ ኣንስትዮ ኩዕሶ እግሪ ኣውስትራልያ ማትልዳስ ኣንጻር ኢንግላንድ ፖሊስ ግዛት ቪክቶርያ ልዕሊ 50 ዝኾኑ ዝቃጸሉ ነገራት ተሰንድዮም ይብሉ ደገፍቲ ግን ነቲ ውሳነ ነቒፎም ኣለዉ መደብ ኩዕሶ እግሪ ዘቕርብን ሴን ሬድዮ ደገፍትን ተዓዘብትን ዋንጫ ዓለም ኣደባባይ ፌደሬሽን ስኩዌር ኣብ መላእ ዓለም ዝተፈልጠ እዩ ብምባል
4: I was there in Qatar and we were getting the images through from Fed Square Darling Harbour all around the country this
2: ab qatar yenira ka fed square darling harbour kamalla alam zimatsu adnaqtin masatin mislitat yimatsuna nerom uwa hada kilta tikin kilta gele ziqatsalu negaratin zisindewu nerom yem itimrit kullu gin masat yeneru neta gantawun moral zahabwan zebarabran yem nerom ab hizban adabayabatin mriitatin zinabaram metan degef ከኣምኑ ወይ ከኣሉን ሰባት ሰዓት 4 ወጋሕታ ድቃሶም ገዲፎም ይትስኡ ነይሮም ኣብ ኣውስትራልያ ፀሓይ ኣብ ትበርቀሉ ድማ ነዞም ግጥማት ክዕዘቡ ይኸዱ ነይሮም ንሶከሩስ ደገፎም እናገለጹ ብኻልእ ወገን ኣብ ፍጻመ ግጥም ጋንታታት ቻምፕዮንስ ሊግ ኤውሮጳ ንእንግሊዛዊት ጋንታ ኣርሴናል ንምግጣም ኣብ ዝተኻየደ ፀወታ ኣብ ቀዳማይ እግሪ ግጥም ኣብ ፓሪስ ናይ 5/4 መሪሕነት ሒዛ ንሚኒክ ጀርመን ዝኸደት ፓሪስ ሳን ጀርመን مس بايرن ميونخ معره حدا بحدا وتفل

ኣሊያ ሻምፒዮኖኦም ዝከላኸሉ ዘለዉ እዞም ፓሪሳውያን ንኻልኣይ ግዜኦም ኣከታቲሎም ናብ ፍጻመ ግጥም ኣብ ዝሓለፍሉ ግጥም ዝተጀመረ ድሕሪ 3 ደቂቕ ብብሉፅ ተጻዋታዮም ዑስማን ደንበል ኣቢሎም ሽቶ ብምምዝጋብ ፀብለልትኦም ዓቂቦም። ኣብ ምውዳእ ግጥም ኣብ ሚዩኒክ እንግሊዛዊ ሃሪ ኬይን ዘመዝገባ ሽቶ መጸናኒዒት ኮይና ጥራይ ክተርፍን ከላ ፒኤችጂ ብድምር 6-5 ናብ ፍጻሜ ግጥም ሓሊፋላ። ትማሊ ንኣትለቲኮ ማድሪድ ኣብ ለንደን ብፀቢብ 1-0 ስዒራ ብውህሉል ድማ 2-1 ውፅኢት ኣመዝጊባ ኣቐዲማ ዝሓለፈት ኣርሴናል ዝመፅእ 30 ጉንበት ኣብ ቡዳፔሽት ሃንጋሪ ንፒኤችጂ ኣብ ፍጻሜ ግጥም ክትገጥማያ ማለት እዩ። ሎሚ 1 ናይ ኣውስትራልያ ዶላር 72.37 ሳንቲም ኣሜሪካን ዶላር 53.23 ሳንቲም ፓውንድን 61.58 ሳንቲም ዩሮን ይሽረፍ ኣሎ። ናይ ሎሚ ትንቢት ኩነታት ኣየር ምስሊ ንምልከት ድማ ፐርዝ ንግሆ ትኪ ክትዕጠንያ ብሩህ ፀሓይ ክኸውን እዩ ዝለዓለ 23 ዲግሪ ሴንቲግሬድ። ኣደላይድ ደባን ክኸውን እዩ ዝለዓለ 17። መልበን እናፍኮሱ ዝኸዱ ካፋታት ክህልው እዮም ዝለዓለ 14። ካምቤራ ብኸፊል ደባን ክኸውን እዩ ዝለዓለ 12። ሲድኒ ብኸፊል ደባን ዝለዓለ 19። ብሪዝበን እውን ብኸፊል ደባን ኮይኑ ዝለዓለ 27። መቐለ ብሩህ ፀሓይ ክኸውን እዩ ዝለዓለ 26። ኣዲስ ኣበባ ብኸፊል ደባን ኮይኑ ዝለዓለ 26። ኣስመራ ፋሕ ዝበለ ነጎድጋዳዊ ዝናብ ክህሉ እዩ ዝለዓለ 26። እዚ ካብ ከተማ ሜልበን ኣውስትራልያ ዝፍኖ ሬድዮ ኤስቢኤስ መደብ ትግርኛ እዩ። ዜና ኣብዚ ተፈጺሙሎ ምስዝተረፉ መደባትና ምሳና ክጸንሑ ደጊመ ይዕድም።

0: sbs.com.au/audio.
1: ለበዳ ሃንታ ቫይረስ ንዓለም የስግ
2: እዚ እትሰምዑዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ SBS እዩ።
1: ካብ ምዕራብ ኣፍሪካ ተበገሰት መዛወሪት መርከብ ብቐታሊ ተላባዒ ሃንታ ቫይረስ 7 ሰባት ከም ዝተለኽቡ ተፈሊጡ። እዚ ሕማም እዚ ኣብ 7 ሳሕቲ ጥራይ ዝረአ ብምዃኑ እቲ ሕማም ዓለምለኻዊ ሻቅሎት ፈጢሩ ይርከብ። ብዛዕባ ኣብታ መርከብ እንታይ ከም ዘጋጠመ ሃንታ ቫይረስ እንታይ ምዃኑን እዚ ስዕብ ትሕዝቶ ክምልሶ እዩ። ናይ ኣሜሪካ ብሎገር ጉዕዞ ዝኾነ ጃክ ሮዝማሪን ኣብዚ እዋን ኣብታ ካብ ምዕራብ ኣፍሪቃ ተበጊሳ ዘላ መዛወሪት መርከብ ተኸርዲኑ ዝርከብ እዩ። እታ መርከብ ኣብ ማእከል እቲ ብሃንታ ቫይረስ ተኸሲቱ ዘሎ ተለቢዓ ዘላ እያ። ድሮ 7 ሰባት በቲ ቫይረስ ከም ተለኽቡ፣ ተለልዩ 3 ሰባት ድማ ድሮ ሞይቶም ኣለዉ።
3: And that's the hardest part. All we want right now is to feel safe.
1: ብዙሕ ዘይርጉፅነት ኣሎ። እዚ ድማ እቲ ዝኸበደ ክፋል ናይቲ ፀገም እዩ። ሕጂ እንደልዮ ዘለና ኩላትና ቅሳነት ክስማዓናን ንፁርነት ክህልወናን ናብ ቤትና ክንምለስን እዩ። መርከብ ኤምቪ ሆንዲዮስ ካብ ወደብ ኬፕ ቨርዴ ተበጊሳ። እቲ ጉዕዞኣ ካብ ኣርጀንቲና ናብ ኣንታርክቲካ ክትእምዘዝን ደው ክትብልን ድሕሪ ምግዳዳ እዩ። ወኪል ዓለማዊ ውድብ ጥዕና ኣብ ኬፕ ቨርዴ አኒ ሊንድስትራንድ ኣብታ መርከብ ዝተኸስተ ሃንታ ቫይረስ ካብ ሰብ ናብ ሰብ ዝመሓላለፍ ቫይረስ እንተኮይኑ ንምፍላጥ መርመራ ይግበር ከም ዘሎ ገሊፃ። ንሳ ሰበ ስልጣን እቲ ከባቢ ነቲ ንጥፈት የካይድዎ ከም ዘሎ እውን ትገልፅ። ንሰበ ስልጣን ኬፕ ቨርዴ ኣዝዩ ዝተሓላለኸ ጉዳይ ኮይንዎም ዘሎ እቲ ኣጋጢሞም ዘሎ ብዛዕባ ማሕደራዊ ህዝባዊ ጥዕና እዩ። ሓቂ እዩ ኣብ ኬፕ ቨርዴን ዝነብር ህዝቢ ንምክልኻል ይሓስቡ እዮም። እቶም ኣብታ መርከብ ዘለዉ ሕሙማት ዘድል ሕክምናዊ ሓገዝ ክግበረሎም ውን ብዙሕ ጥንቋቋት እዮም ዘለዉ። ንምዃኑ ሃንታ ቫይረስ እንታይ እዩ? ሃንታ ቫይረስ ሓደ ካብ ዓይነታት ቫይረስ ኮይኑ ብቐዳምነት ብከም ኣናፁ ዝላባዕ እዩ። እዚ ናብ ሰባት እውን ክመሓላለፍ ዝኽእል እዩ። ኣካያዲ ስራሕ ሃገራዊ ትካል ተመሓላለፍቲ ሕማማት ደቡብ ኣፍሪቃ ናዚር እስማዒል ምቅላዕ ኣብ ውሱን ከባቢ ከም ዘጋጥም ይገልጽ። መብዛሕትኡ ግዜ ሃንታ ቫይረስ ናብ ሰብ ዘይመሓላለፉ ዝበዝሑ ቫይረሳት ዘለዎ እዩ። እጂ ኣነ መብርሂ ክበሉ እየ። እዚ መብዛሕትኦም ቫይረሳት ብከም ኣናፁ ዝበሉ እዮም ዝመሓላለፉ። ዝበዝሕ ግዜ ድማ ኣብ ውስን ከባቢ እዩ ዝኽሰት። ኣብ ደቡብ ኣሜሪካ ካብ ሰብ ናብ ሰብ ዝመሓላለፍ ብዙሕ ልሙድ ዘይኮነ ዓይነት ቫይረስ ኣሎ። ብናይ ኣርጀንቲናዊ ናይ ታሪክ ኣባህላን ናይዞም ውልቀ ሰባት ታሪክ ጉዕዞን ተመርኪስና ናይ ደቡብ ኣሜሪካ ብምዃኑን ዘይምኑ ኑን ንምፍላጥ ገና መረጋገፂ ንደልለና። ካብ 1993 ክሳብ 2023 ኣብ ዝነበረ እዋን ኣብ ሕቡራት መንግስታት ኣሜሪካ 890 ሰባት በዚ ቫይረስ ተለኺፎም ነይሮም። እቲ ኣብ ለካቲት 2025 ሂወት ጂን ሃክማን ሰይቲ ኣርካዋ ዝቐዘፈ ሕማም እዩ። ኣብ ኣውስትራልያ ፍሉጥ ዝኾነ ናይ ሰብ መልከፍቲ ኣይተሓበረን። ኣብ ዩኒቨርሲቲኒ ፕሮፌሰር ሕማማትን ዓለምለኻዊ ጥዕናን ዶክተር ማይሩ ሼል ብዛዕባ እታ ኣብታ መዛወሪት መርከብ ዘሎ ኩነታት ምክትታል እናተገብረሉ ኣብ ዝኸደሉ ዘሎ እዋን ካብ ናይ ለበዳ ኮቪድ-19 ትምህርቲ ብምውሳድ ነቲ ለበዳ ኣብ ምድህሳስ ጠቃሚ ክኸውን ይኽእል ኢሉ።
4: for the general public and the awareness that globally there is an emphasis on a coordinated response.
1: እቲ ለበዳን ንሓፈሻዊ ህዝቢ ዝተገብረ ኣተሓሕዛ ለበዳን ኣብ መላእ ዓለም ዝተዋሃደ ግብረ መልሲ ክግበር ሓበሬታ ናይ ምክፋልን ካብ ብዙሓት ጥፍዕታት ከም ናይ መዛወሪ መርከብ ኢንዳስትሪ ካብ ዝተፈላለዩ መንግስታትን ዓለምለኻዊ ውድባት ጥዕናን ዝጠቅም ሓበሬታ ክርከብ ይዝኽእል ይመስለኒ። ሓደ ናይ ጥዕና ባእታ ኢልና እንፅውዖ ድማ ክህሉ እዩ። ኣብ ኣከባቢ ንዘጋጥመና ሓደጋታት ክንከታተል ኣሎና። እዚ ኩሉ ዓብ ናይ ካልኣይ ደረጃ ጥቕምታት እዩ ኢለ ይግምት። ብዛዕባ እቲ ለበዳ ኣብ ምቁፅፃሩ ዝሓሸ ክንገብር ክንፅዕር ኢና። ኣብ ምንካይ ናይ ዝኾነ ዓይነት ለበዳ ሳዕብንን ፅልዋታትን ንምቁፅፃር ዝሓሸ ክንገብር ንኽእል ኢና። እዚ ሕማም እዚ ኣዝዩ ልሙድ ስለ ዘይኮነ ሰባት ምስ ሓመሙ ኣዝዩ ከቢድ ክኸውን ከም ዝኽእል ዶክተር ሸል ይገልጽ። ነቲ ናይዞም ቫይረሳት ምልባዕ ንምንካይ ምስ ኣናፁ ዘሎ ርክብ ብምንካይ ንምድሪ ቤት ምውልዋል፣ ነጠብጣባት ብምምርማር፣ ከረፂት ናይ ምግቢ ምሕታም ወይ ምዕፃው ኣድላይ እንተኮይኑ ድማ ኣብ ቦቶኦም ኣብ ቦታ ናይቲ ናናፁ መፃወድያታት ብምግባር እቶም ቫይረሳት ክጎድሉ ይኽእሉ እዮም። ኣብ ህዝባዊ ጥዕና ካናዳ ሓላፊ ፍሉይ ሕማማት ዝኾነ ዴቪድ ሳቭኖርትዝ ኣብዚ እዋን እዚ ዝኾነ ይኹን ሕክምናዊ ምትእትታው ዝግበር ፍሉይ ሕክምና ከምዘየለ ይገልጽ።
5: Fortunately, there are no specific vaccines for antiviral diseases. There are no specific antivirals.
1: እቲ ዝሕዝንግና ንፀረ ቫይረስ ሕማም ዘጥቅዕ ፍሉይ ክታበት የለን። እቲ ሕማም ኣብ ደቂ ሰብ ዘሕድሮ ፅልዋ ፍሉይ እዩ። ብቐዳምነት ሕክምና ክንክን ምግባር እዩ። ስለዚ ኣብ ጉዳያት ኣቐዲምካ ምልላይ፣ ሕክምና ወረድኤት ምልላይን ናብ ክሕግዙ ዝኽእሉ መሳለጥያታት ምውሳድ፣ ንኣብነት ኣብ ከምዚ ዓይነት ናይ ምስትንፋስ ፀገም ዘለዎ ክፋል ናይቲ ሕማም ኣዝዩ ኣሰካፊ እዩ። እዚ ከምዚ ኢሉ እንከሎ ጃክ ሮዝማሪን ከም ዝብሎ እቲ ምፅባይ ኣፀጋም እንተኾነ ኣብ ማእከል መራኸቢ ብዝሃን ኮንካ ምፅባይ እውን ከቢድ ምዃኑ ይገልጽ። ተጓዓዝትን ሰራሕተኛታት ነታ መርከብ ሓደ መልእኽቲ ከም ዘለዎም ድማ ይዛረብ። ብዛዕባ ዝሸፈነ ትሪኦ እንተሊኻ ብድሕሪቱ ናይ ሓቂ ሰባት ከም ዘለውን እዚ ኣብ ርሑቕ ቦታ ዘጋጥም ከም ዘይኮነን ዘክር ሕጂ ዘጓንፈና ዘሎ እዩ። እዚ ኤስቢኤስ ትግርኛ እዩ።
6: ኣብ ልዕሊ ኤርትራ ዘንበረቶ እገዳ ንምልዓል ኣብ ትቀራረበሉ ዘላ እዋን ኣሜሪካ ወደብ ንምርካብ ወተሃደራዊ ሓይሊ ከይትጥቀም ንኢትዮጵያ ብፅኑዕ ኣጠንቂቓታ። ኤርትራ እውን ምላሽ ይባላ። ኣብ ቦንበር ሕወሓት ዶክተር ደብረጽዮን ገብረ ሚካኤል ፕሬዚደንት ትግራይ ኮይኑ ተመሪፁ። ሕወሓት ኣብ ጉዳይ ሱዳን ብመንግስቲ ኢትዮጵያ ንዝቐረበሉ ክሲ ምላሽ ይህብ። ኣብ ክልል ኦሮምያ ገለ ወረዳታት ሰፊሕ ግዱድ ግፋህ ይካየዳ ከም ዘሎ ተሰሚዑ ዝብሉ ፀብጻባት ኣለውና። ንዝዝሮም ናብ ልኡኽና ካልፈኩም እየ።
7: ሰላም ጥዕና ሃበልና ከመይ ቀኒኹም ኩብራት ተኸታተልቲ ኤስቢኤስ ትግርኛ። ንሰዓት ተዳለዉ ዜናታት እንሆ ፈለማርስታቶም ከነቐድም። ኢትዮጵያ ካብ ኤርትራ ወደብ ንምርካብ ወተሃደራዊ ሓይሊ ከይትጥቀም ኣሜሪካ ብፅኑዕ ኣጠንቂቓ። እቲ ሃገር ኣብ ልዕሊ ኤርትራ ዘንበረቶ እገዳ ንምልዓል እውን ትቀራረባላ ተባሂሉ ኣሎ። ሊቀመንበር ሕወሓት ዶክተር ደብረፅዮን ገብረ ሚካኤል ፕረዚደንት ትግራይ ኮይኑ ተመሪፁ። ሕወሓት ብመንግስቲ ኢትዮጵያ ብጉዳይ ሱዳን ዝቐረበሉ ክሲ ምላሽ ሂቡ። ኣብ ክልል ኦሮምያ ዘዋሆሮ ጉድሪ ወለጋ ኣብ ገለ ወረዳታት ሰፊሕ ግዱድ ግፋ ይካየድ ከም ዘሎ ተሰሚዑ ዝብሉ ነስዓት ተዳሉ ዜናታት እዮም ናብ ዝርዝራቶም። ኢትዮጵያ ካብ ኤርትራ ወደብ ንምርካብ ወተሃደራዊ ሓይሊ ከይትጥቀም ኣሜሪካ ብፅኑዕ ኣጠንቂቓ። ኣሜሪካ ብቀይሕ ባሕሪ ዘሎ ወጥሪ ንምህዳ ኣብ ልዕሊ ኤርትራ ዘንበረቶ እገዳ ንምልዓል ትቀራርብ ከም ዘላ እውን ተገሊጹ ኣሎ። ብመሰረት ሮይተርስ ዝረኸቦ ሰነድ ሕቡራት መንግስታት ኣሜሪካ ብቀይሕ ባሕሪ ዘለዋ ስትራቴጂካዊ ረብሓ ንምሕያል ኣብ ልዕሊ ኤርትራ ዘንበረቶ እገዳ ንምልዓል ትዳልውላ። እዚ ስጉምቲ እዚ ብፍላይ ምስ ኢራን ኣብ ከባቢ መጻዊ ሆርሙዝ ተተሓሒዙ ብዝተፈጠረ ዘይምርጋጽ ዒቡ ኣብ ኣገደስቲ መገድታት ባሕሪ ዝፍጠር ዘሎ ምቁራጽ ንግዲ ንዓለም ዘለዎ ዓብዪ ስጋእ ዘንጸባርቕ እዩ። በዚ ምኽንያት ድማ ቀይሕ ባሕሪን ኣህጉራዊ ንግዲ ጸጥታን ዝያዳ ኣገዳሲ ኮይኑ ኣሎ። እቲ ዋሽንግተን ዝወሰደቶ ውሳነ ምስ ኤርትራ ዘለዋ ርክብ ንምሕያሽ ዝዓለመ ኮይኑ ኤርትራ ኣብ ግማግም ቀይሕ ባሕሪ ዘለዋ ስትራቴጂካዊ ቦታ ኣብ ግምት ዘእተወ እዩ። ተንተንቲ ከም ዝገልጽዎ እዚ ናይ ፖሊሲ ለውጢ ኣሜሪካ ካብቲ ንነዊሕ እዋን ዝነበራ መርገፂ ሰብኦ መሰላት ኣብ ጉዳይ ኤርትራ ንላዕሊ ንጂኦፖለቲካዊ ረብሓታት ቀዳምነት ከም ዝሃበት ዘርኢ እዩ። ብተወሳኺ ዝስኩምቲ እዚ ኣብ መንጎ ክልቲአን ሃገራት ማለት ኢትዮጵያን ኤርትራን ወጥሪ ኣብ ዝብርትዓሉ እዋን እዩ። ንኢትዮጵያ ንጹር መጠንቀቕታ ከም ዝሃበት እውን እቲ ናይ ሮይተርስ ሓበሬታ ኣመልኪቱ ኣሎ። ሰብ ስልጣን ኣሜሪካ ብወተሃደራዊ ሓይላ ኣቢልካ ናይ ባሕሪ ኣፍ ደገ ንምርካብ ዝግበር ዝኾነ ይኹን ፈተነ ከም ዝቃወሙ ኣስሚሮምሉ ተባሂሉ ኣሎ። እዚ ድማ ኢትዮጵያ ወደብ ንምርካብ ወተሃደራዊ ስጉምቲ ክትወስድ ትኽእል እያ ንዝብል ስጋኣት ዘምክኽ ምዃኑ ተገሊጹ ኣሎ። ኢትዮጵያ ካብ እዋን ናጽነት ኤርትራ ጀሚሩ ካብ ባሕሪ ከም ዝተሓረመት ክትገልጽ ጸኒሓ እያ። ናይ ባሕሪ ኣፍ ደጋ ንምርካብ ድማ ከም ቀዳምነት ክስርሐሉ ኣብ ዝሓለፉ ክልተ ዓመታት ተረኣየ እያ። ይኹን እምበር ዘዋዊ ዲፕሎማስኛታት ዝኾነ ይኹን ብሓይሊ ዝግበር ፈተነ ኣብ መንጎተን ንዊሕ እዋን ተጸላእቲ ዝነበረ ሃገራት ሓድሽ ውግእ ክጓሃር ከም ዝኽእል ከጠንቅቑ ጸኒሖም እዮም። ከም ሱዳንን ሶማልያን ዝኣመሰለ ሃገራት ኣብ ዘይምርጋ ኣብ ዝርከባሉ እዋን እቲ ዞባ ቅርኒ ኣፍሪካ ተኣፋፊ ኮይኑ ይቕጽል እዩ ዘሎ። እዚ ድማ መንጎ ኢትዮጵያን ኤርትራን ዝፍጠር ሓድሽ ወጥሪ ናብ ዝሰፍሐ ዞባዊ ቅልውላው ከይዓብስ ስጋኣት ፈጢሩ ጸኒሕ እዩ። ኣብ ልዕሊ ኤርትራ ዝተነበረ እገዳ ፈለማ ኣብ 2020 ብሰንክቲ ኣብ ትግራይ ዝተነበረ ኩናት ዝተገብረ ኮይኑ እቲ ውግእ ብዙሕ ሞትን ምፍንቃላትን ዘስዓቦ ምንባር እውን ዝፍለጥ እዩ። እቲ ሕጂ ዝረአ ዘሎ ለውጢ ኣብ ቀይሕ ባሕሪ ዘሎ እስትራቴጂካዊ ውድድር ናሓየለብ ዝኸደሉ ዘሎ እዋን እዩ። ኣብ ፖሊሲ ኣሜሪካ ዓብዪ ለውጢ ከም ዝተገብረ ድማ ይምልከት ኣሎ። ኤርትራ ብወገና ጋዜጣዊ መግለፂ ንምልዓል እገዳ ውፅእ ኣላ። ኣብዝ ሓለፉ መዓልትታት ምምሕዳር ባይደን ዝበየኑ እገዳ ተላዒሉ ተባሂሉ ኣሎ። ደጊምና ፍትሒ ይረጋገፅ፣ ደግሲ ባይደናት ከይመላለስ ፍወሳ ዝንቡዕ ፖሊሲ ይገበር ክትብል እያ ኤርትራ ኣብ ዘውፀቶ መግለፂ ገሊፃ ዘላ። ኣብዚ ቕንያት እዚ እቲ ብሕቡራት መንግስታት ኣሜሪካ ዝተበየነ ዘይሕጋውን በይናኡን እገዳታት ኣብ ቀረባ ግዜ ክላዓልዩ ዝብል ፀብፀባት ኣለዉ ዝበለት ኤርትራ እስጉምቲ እዚ ነቲ ግጉይ ፖሊስታት ብዘላቕነት ብምቕራም ፍትሒ ሕጋውነትን ርትዕን ዝረጋግፅ ክኸውን ተስፋ ንገብር ክብል ሚኒስትሪ ዜና ኤርትራ ኣብ ዘርግሖ ሓድሽ መግለፂ ገሊጹ ኣሎ። ሊቀመንበር ሕወሓት ዶክተር ደብረፅዮን ገብረ ሚካኤል ፕረዚደንት ትግራይ ኮይኑ ተመሪፁ። ቅድሚ ኩናት መስከረም 2013 ዓ.ም ተመስሪቱ ዝነበረ ክልላዊ ባይቶ ትግራይ ንሊቀመንበር ሕወሓት ዶክተር ደብረፅዮን ገብረ ሚካኤል ፕረዚደንት ትኽልል ገይሩ መሪፁ ኣሎ። እቲ ባይቶ ዘካየዱ ናይ መጀመርያ ኣኼባ ወይዘሮ ኪሮስ ሓጎስ ኣፈ ጉባኤ፣ ወይዘሮ ምሕረት በርሀ ድማ ምክትል ኣፈ ጉባኤ ገይሩ ከም ዝመረፀ ኣብ ዘውፅኦ መግለፂ ኣፍሊጡ ኣሎ። እቲ ባይቶ ንዝሓለፉ 3 ዓመታት ተቋሪፁ ዝነበረ ስርሑ ክቕፅል ዝቐረበሉ ናይ ውሳነ ሓሳብ ብምሉእ ድምፂ ፀዲቁ ኣሎ። ፕረዚደንት ግዜያዊ ምምሕዳር ትግራይ ጀነራል ታደሰ ወረደ እቲ ባይቶ ናብ ስራሕ እንተተመሊሱ ምስ መንግስት ፌደራል ጎንፂ ክልዓል ከም ዝኽእል ኣጠንቂቑ ነይሩ እዩ። መንግስት ፌደራል ግን ዛጊድ ዝበሎ ነገር የለን። ሕወሓት ብመንግስቲ ኢትዮጵያ ብጉዳይ ሱዳን ዝቐረበሉ ክሲ ምላሽ ሂቡ። ሱዳን ኢትዮጵያን ሕቡራት ኢማራት ዓረብን ኣብ ቀንዲ ማዕርፎ ነፈርታ ንዝተኸየደ መጥቃዕቲ ድሩን ወዲበን ክትብል ከሲሳተን እያ። ነቲ መጥቃዕቲ ኸ ቀጥታዊ ወራር ክትብል እያ ኮኒናቶ። ኣብ ካርቱም ዝርከብ መዕርፎ ነፈርቲ ከምኡውን ኣብቲ ዞባ ዝርከቡ ካልኦት ወተሃደራውያን ትካላታ ብሰኑይ መጥቃዕቲ ከም ዝተፈፀሞም እያ ሱዳን ከሲሳ። ሚኒስትሪ ጉዳይ ወፃኢ ኢትዮጵያ ብወገኑ ነቲ ዝተፈፀመ መጥቃዕቲ ድሮን ኢድ ኢትዮጵያ ከም ዘይብሉ ገሊጹ ኣሎ። ካብዚ ብተወሳኺ መንግስቲ ኢትዮጵያ ንመንግስቲ ሱዳን ዕጡቃት ሕወሓት ኣብ ሱዳን ብምስታፍ ኣብ ሉዓላውነትን ድሕነትን ኢትዮጵያ ጥሕሰት ክፍፅሙ ፀኒሖም እዮም ብምባል ይኹን እምበር ንረብሓ ክልቴን ሃገራት ክብል መንግስቲ ኢትዮጵያ ነቲ ጉዳይ ብወግዒ ከይገለጾ ብትዕግስቲ ሒዝዎ ከም ዝፀንሐ ገሊጹ ኣሎ። መንግስቲ ሱዳን እዞም ዕጡቃት ሕወሓት ናብ ኢትዮጵያ ንኽኣትዉ ናይ ብረትን ገንዘብን ደገፉ የርኢ ክብል ዝኸሰሰት ሚኒስትሪ ሱዳን ምእከብ ሓይልታት ፀረ ኢትዮጵያ ኮይናላ ክብል እውን ከሲሱ ኣሎ። ሕወሓት ብወገኑ ንክስ ፌደራላዊ መንግስቲ ኢትዮጵያ ብትሪ ነፂግዎ ኣሎ። ሕወሓት ኣብ ኩናት ሓድሕድ ሱዳን ኢድ ከም ዘሎን ዕጡቃት ተሰሊፎም ኣብ ጎኒ መንግስት ሱዳን ይዋግኡ እዮም ንዝብል መግለፂ ሚኒስትሪ ጉዳይ ወፃኢ ፌደራላዊ መንግስቲ ኢትዮጵያ ጸለመን ንዓና ዘይገልጽን እዩ ክብል እዩ በትሪ ነፂግዎ። ሕወሓት ነቲ ብሚኒስትሪ ጉዳይ ወፃኢ ኢትዮጵያ ኣብ ዘዋዊ ምርግጋእን ሰላምን ሓዋ ከብፅሒት ከም ዘለና ምሲሉ ዝተዋሃበ መግለፂ ተቐባልነት ዘይብሉ ውፁእ ጸለመ እዩ ክብል ይገሊፅዎ ዘሎ። እቲ ውድብ ኣብ ዘውፅኦ ወግዓዊ መግለፂ እቲ ብወገን መንግስቲ ኢትዮጵያ ዝቐረበሉ ክሲ ንሓቂ ንምጥምዝዛዝን ካብ ዘለዉ ፀገማት ንምህዳምን ዝዓለመ ንሓሰት ጸለመ እዩ ኢልዎ ኣሎ። ኣብ ግዜ እቲ መንግስቲ ኢትዮጵያ ኣብ ልዕሊ ህዝቢ ትግራይ ዝኣወጀ ፅንተታዊ ኩናት ህዝብን መንግስትን ሱዳን ተመዛበልቲ ትግራይ ዝገበረ ሰብኣዊ ሓገዝ ዘርኣይ ወጋሻ ተቐባልነት ዘዘኻኸረ ሕወሓት እዚ ሰብኣዊ ተግባር እዚ ንፖለቲካዊ ረብሓ ተባሂሉ ክጥምዘዝ ምፍታኑ ንመንግስት ፌደራል ብፅንዑ ኮኒንዎ ኣሎ። ህዝቢ ትግራይ ውዕል ደቡብ ምባል ተፃውኦታት ፕሪቶርያ ብምሉእነትን ብተኣማንነትን ክትግበር ብትዕግስቲ ይፅበ ከም ዘሎ ብምጥቃስ ከዓ ብፍላይ ተመዛበልትን ኣቦቶኦም ብሰላምን ብክብርን ክምለሱ ሓይልታት ትግራይ ድልዋት ምዃኖም ሕወሓት ኣረጋጊፁ። ሕወሓት ኣብ ህዝቢ ኣብ ኢትዮጵያን ዝዋቕርን ኣፍሪካን ዘይምርጋእ ዝፈጥሩ ሓደገኛ ዘረባታት ምስ ደገ ዝግበሩ ዘይጠቕሙ ወገናውነትን ናይ ነዊሕ እዋን ሰላም ኣብ ሓደጋ ዘውድቑ እዮም ክብል እውን ስጋኣቱ ገሊጹ ኣሎ። ሕወሓት ንሰላምን ምርጋእን ዘለዎ ፅኑዕ መርገፅ ብምግላፅ ንኩሉ ኣብ ዘጠቓለልን ውፅኢት ኣብ ዘምፅን ዘተ ሰላም ብዘይ ዝኾነ ቅድሚ ኩነት ክሳተፍ ድልዎ ምዃኑ ኣፍሊጡ ኣሎ። ኣብ መወዳእታ ማሕበረሰብ ዓለም ኩሎ መዳርግቲ ኣካላት ካብ ምላዓዓልቲ ዘረባታት ክቁጠቡ ነቲ ዝተኣተዎ ናይ ሰላም ቃል ኪዳን ንምትግባር ክተሓባብሩ ፃውዒ ተቕሪቡ ኣሎ። ነባረ ሰላም ብፕሮፓጋንዳ ዘይኮነስ ብሓላፍነትን ብዘተን ጥራሕ እዩ ዝመፅእ ክብል እውን መግለፂ ይዛዚም ኣሎ። ሕቡራት ኢማራት ዓረብ ዛጊድ ወግዓዊ ርእቶ ኣይተሃብዳ እምበር ቅድሚ ሕጂ ኣብ ውግእ ሱዳን ኢዳ ከምዘይእተወት ክትገልፅ ፀኒሓ እያ። ሰራዊት ሱዳን እተን ድሮናት ካብ ማዕርፎ ነፈርቲ ባህር ዳር ኢትዮጵያ ከም ዝተበገሳ ዘረጋግፅ ኮይኑ ጭቡጥ ምርትዖ ከም ዘለዎ ድማ ወግዓዊ ማዕከን ዜና ሱዳን ሱና ፀብፂቡ እዩ። ኣብ ክልል ኦሮምያ ዝዋሕሮ ጉድሪ ወለጋ ኣብ ገለ ወረዳታት ሰፊሕ ግዱድ ግፋ ይካየድ ከም ዘሎ ተሰሚዑ። ኣብ ክልል ኦሮምያ ዝዋሕሮ ጉድሪ ወለጋ ኣብ ገለ ወረዳታት ንምልሻታት ትኽልል ብሓይሊ ሰብ ንምጥንኻር ብዝብል ሰፊሕ ናይ ግዱድ ግፋ ይካየድ ከም ዘሎ ተሓቢሩ ኣሎ። እቲ ግፋ ይካየደሎም ካብ ዘለዉ ወረዳታት ኣባይ ጮምን ሃባቦ ጉድሩ፣ ጅማራሬ፣ ጅማገነት፣ ሱለሌ፣ ፊንጫን ኮምቦልቻን ይርከብዎም። እቲ ግፋ ካብ 18 ክሳብ 6 ዓመት ዝኾነ ነበርቲ ዘጠቓልል ኮይኑ ሰባት ካብ ስራሕ ሕርሻ ካብ ዕዳጋ ካብ መንገዲ ከምኡን ካብ መንበር ቤቶም ይግፋፉ ከም ዘለውን ተሓቢሩ ኣሎ ካብ ግፋ ንምህዳም ናብ ካልኦት ቦታታት ዝስደዱ ሰባት ከም ዘለውን ተገሊጹ ኣሎ
8: I'm here on the job site with Dale, who's a framing contractor.
9: Hey, good morning.
8: Dale traded up to Geico Commercial Auto Insurance for all his business vehicles. We're here where he needs us most.
9: Yep, they sure are.
8: We make it easy for him to save on all his insurance needs, all in one place, with coverage that fits his business and bottom line. Oh, I shouldn't have looked down.
9: It's all right.
8: We're so far up here.
9: Look at me. Take a deep breath.
8: Oh, I'm good. So good.
10: Get a commercial auto insurance quote today at geico.com and see how much you could save. It feels good to Geico.
11: You know the feeling. That rush when you reach that goal. Make somebody brag a little back home. That's success. And at University of Maryland Global Campus, we believe you should never stop chasing it. That's why UMGC offers an accredited skills-based education that helps move your career forward. We'll teach you how to apply emerging technologies like AI and data science, plus build your skills in leadership, communication, and critical thinking. Explore more than 135 degrees and certificates in business, cybersecurity, healthcare, and more. With affordable and online programs, you can unlock new opportunities to help you succeed again. At UMGC, success is yours for the taking and the making, and nothing should keep you from it, especially not an application fee. Apply now and we'll waive your application fee. Classes start May 13th. Learn more at umgc.edu. That's umgc.edu. Certified to operate in Virginia by CHEV.
6: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን እዋናዊ ዜናታት ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ርኸቡ sbs ትግርኛ ምስማዕ ኣጊብኩምሉ ዶ ኣብ ፌስቡክና ኣትኹም እቲ ዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን sbs ትግርኛ ኣብ ፌስቡክ
12: ክቡራት ሰማዕትና ሃገራዊት ጋንታ ኩዕሶ እግሪ ኣውስትራልያ ወይ በቲ ካልእ ስማ ሶኮርስ ተባሂላ ትፅዋዕ ዋንጫ ዓለም ኩዕሶ እግሪ ፊፋ 224 ኣብ ሰሜን ኣሜሪካ ማለት ሜክሲኮ ካናዳን ዩናይትድ ስቴትስን ክጅመር ልዕሊ ወርሒ ጥራይ ተሪፍዎ ኣብ ዘሎ እዋን ምድላዋታ ተጠናኸራኣላ ናይ ቀደም ተፃዋታይ ሃገራዊ ጋንታ ዝነበረ ሕጂ ኣሰልጣኒ ዘሎ ቶኒ ፖፖቪች ከምዚ ገልጾ እታ ጋንታ ብዙሕ ዝስራሕ ኣለዋ ኩልና ከነምዓድዎ ዘለና ድማ ብዙሕ ነገር ኣሎ እታ ጋንታ እምባር ምድላዋታ ኣበይ በፂሒ ሎ ስዕን ስዒብና ክንምልከቶ ኢና ሰናይ ምክትታል ሃገራዊት ጋንታ ኩዕሶ እግሪ ኣውስትራልያ ሶከሩስ ዋንጫ ዓለም ኩዕሶ እግሪ ፊፋ 226 ኣብ ሰሜን ኣሜሪካ ክጅመር ልዕሊ ወርሒ ጥራይ ተሪፍዎ ኣብ ዘሎ እዋን ምድላዋታ ተጠናኸራኣላ ኣሰልጣኒ ቶኒ ፖፖቪች ከም ዝገልጾ እታ ጋንታ ብዙሕ ዝስራሕ ኣለዋ ኩልና ከነምዓድዎ ዘለና ድማ ብዙሕ ነገር ኣሎ እቲ ወሳኒ ግዜ ንሶከሩስ ቀሪቡሎ ንኣሰልጣኒ ቶኒ ፖፖቪች ድማ ገለ ከበድቲ ውሳነታት ዝወስደሉ እዋን ግዜኡ ኣኺሉሎ ካብ ብደርዘናትን ደርዘናትን ዝቝፀሩ ትስፍዋት ኣብ መወዳእታ ናይ ዝወርሒ ኣብታ ጋንታ ዋንጫ ዓለም ኣውስትራልያ ዝካተቱ 26 ተፃወቲ ጥራይ ክመርፅ ክህልዎ እዩ ፖፖቪች ኣብ ርእሱ ዝበዝሑ ኣባላት ናይታ ጋንታ መሪፅዎም ከም ዘሎ ተኣሚኑ ኣብቶም ሻቕሎታት መጉዳእቲ ዘለዎም ገለ ተፃዋቲ ግና ገና ክፅበአ ክህልዎ እዩ ብሰንኪቶም ብመንፅር ኣካላዊ ብቕዓቶም ኣብ ምንታይ ደረጃ ይህልው ርግፀኛ ዘይኮንካሎም ተፃዋቲ ኣብ መወዳእታ ወርሒ ጉንበት ድማ ኣብ ከመይ ይህልው ምናልባት 70 ወይ 85 ብቕዓት ዘለዎም ኢለ ይሓስብ በዚ መዳይ ክምልከቶም ዝኾነ ተፃዋቲ ከም በዓል እቲ ካብ ነዊሕ ዝፀንሐ መጉዳእቲ ዝምለስ ዘሎን ኣብቲ ቅድሚ 4 ዓመት ዝነበረ ዝሓለፈ ዋንጫ ዓለም ሰራሕ ቅያ ዝነበረን ሃሪ ሱታር ከምኡ ውን ዝሓለፈ መወዳእታ ሰሙን ንጋንቱ እናተፃወተ ዓንካር ዓንካሪቱ ዝተጎደአን ወትሩ ተሰላፊ ኣብ ማእከል ምክፍፋል ዝኾነን ኤይደን ኦኒልን ይርከብዎም ፖፖቪች ኣብዚ ሰሙን ናብቲ ኣብ ግዛት ፍሎሪዳ ሕቡራት መንግስታት ኣሜሪካት ዝርከብ ሳራሶታ ንምልምማድ ዝዕስክረሉ ክኸይድ እዩ ምስኡ 8 ትስፍዋት ተሰለፍቲ ዋንጫ ዓለም ዝኾኑን ንቡር ወቕቶም ምስጋንታታቶም ዝዛዘሙን ሒዝዎም ክኸይድ እዩ ሱታር ማትለኪ ሚች ዲዩክ፣ ሄይደን ማቴዎስ፣ አንቶኒ ካሰረስ፣ ብራንደን ቦሌሮን፣ ኒክ ዲ አጎስቲኖን፣ ኒሻን ቨሉፕላይን እዮም። ፖፖቪች ትስፍዋት ንዋንጫ ዓለም ካብ ኣብ ሓደ ቦታ ንላዕሊ ክጻወቱም ዝኽእሉ ነቲ ናብቶም 26 ተመረፂ ካኣትዉ ዘለዎም ዕድል ክውስኺ ይብል። ንመንእሰይ ኣጥቃዓይ ኔስትሮይ ኢራን ኩንዳ ድማ ከም ሓደ ጽቡቕ ኣብነት ይጠቕሶ። ንሕና ፍሉጥ እዩ ኣብ ነፍሲ ወከፍ ቦታ ክንደይ ክህልውና ንደሊ ደሓን ዝኾነ ሓሳብ ኣለና። እቲ ምትዕትጻፍ ይሕግዝ እዩ። ኩሉ ግዜ ከምኡ ነይሩና እዩ ኣብ ኩሎም ቦታታት። ብዛዕባ ነስተር ንኣብነት ንዛረብ ኣብቲ ኣብ መላእቲ መስመር መጥቃዕቲ ኣብ ኩሉ ቦታታት ክጻወት ይኽእል እዩ። ብዘይምልምማድ እውን ኣብ መጋቢት ከም በይኑ ኣጥቃዓይ ኮይኑ ንዓና ተሰሊፉልና እዩ። ኣድማዕ እውን ነይሩ። ዝያዳ ከምኡ ዓይነት ተጻዋቲ ምስ ዝህልውና ዝሓሸ ይኸውን። ሶከሩስ ከምቶም ናይ ቀደም ሃገራውያን ጋንታታት ኣውስትራልያ ከዋኽብቲ የብላን፣ ብፍላይ ድማ ኣብ መስመር መጥቃዕቲ። እንተኾነ ግን ፖፖቪች ንመስመር ምጥቃዕ ኣውስትራልያ ኣብ ሰሜን ኣሜሪካ ክመርሕ ብዛዕባ ዝኽእል መንእሰይ ኣጥቃዓይ ሞ ቱረ ሕጉስ እዩ። እዚ ወዲ 22 ዓመት ህይወት ከም ሓደ ላይቤርያዊ ስደተኛ ኣብ ጊኒ ጀሚሩ ወዲ 8 ወርሒ ምስ ኮነ ናብ ኣደላይድ ዝመፀ ንሓዳስ ጋንቱ ኣብ ካልኣይ ደረጃ ግጥማት ወይ ሊግ ዓዲ እንግሊዝ ዝኾነት ኖርዊች ሲቲ ኣብ ማእከል እቲ ወቕቲ ካብ ዝሰጋገር ንድሓር ኣብ ልዑል ብቕዓት ዝርከብ እዩ። እወ ዘሐጉስ እዩ፣ ርዱ እዩ። ነቲ ሊግ ብጣዕሚ ይፈልጦ እየ። ብዙሓት ንሱ ዝነበሮም ግጥማት ተዓዚበ እየ። ሙሉእ ርእሰ ምትምማን ዘለዎ ይመስል። ኣብ ካልኣይ ክፋል ናይዚ ዓመት ጋንቱ ብጣዕሚ ጽቡቕ ተጻወይታ። ስለዚ ንኡት ስራሕ ሰሪሖም ኣለው። ኣብኡ ቀልጢፉ ክለምድን ክቐስንን ሓጊዝዎ ኣሎ። ቀልጢፉ እዩ ሽቶታት ከመዝግብ። ስለዚ ሙሉእ ርእሰ ምትእማን ኣለዎ። ኣብ ቀረባ ግዜ ክርዮ ተሃንጥ እየ ዘለኹ። ፖፖቪች ናብ ሃገራዊት ጋንቶኦም ሶከሩስ ማዓስከር ቅድመ ምድለዋት ኣቐዲሞም ዝመፁ ኣብ ኣካላዊ ብቕዓት ዓብዪ ኣትኩሮ ክህሉ ክፅበይ ኣለዎም ይብል። እወ መስርሕን መደብን ኣሎ። ነቶም ተጻዋቲ ሱቕ ኢልና ዝመፅእ ዘሎ ሰሙን ኣምፅኢና ድልዋት እዮም ክንብል ኣይኮናን። ሕጂ ኣብ ከመይ ኩነታት ኣለዉ ኣብ ግምት ከነእትዎ ዘለና እዩ። ምስቲ ውሱን ዝኾነ ተጻዊቶሞ ዘለዉ መጠን ኩዕሶ እግሪ ማለት እዩ። እንተኾነ ግን ቀዲሞም ብምምፃእ ካብ 3-4 ሰሙናት ክንህቦም ንኽእል። ናብቶም ከም ውልቀ ተጻዋቲ ኣብ ዝበለፀ ክበፅሕዎ ዝኽእሉ ኣካላዊ ብቕዓት ከነብፅሖም ንኽእል። ኣብቲ ተዘካሪ ዝኾነ ጉዕዞ ኣውስትራልያ ናብ ዋንጫ ዓለም 2006 ተጻዊቱ ዝነበረ ፖፖቪች ነታ ቅድሚ 4 ዓመት ኣብ ካልእ ተዘካሪ ጉዕዞ ኣብ ቀጠር ዝተሳተፈት ካልእ ጋንታ እዩ ተረኪብዋ ዘሎ። ዓወታት ኣብ ልዕሊ ዴንማርክን ቱኒዝያን ንኣውስትራልያ ሽዑኡ ኣብ ታሪኻ ንኻልኣይ ግዜያ ካብ ምድባ ክትሓልፍ ኣኽኢሎማ። ናብ ዙርያ 16 ሓሊፋ ኣንጻርታ ኣብ መወዳቱ ሻምፒዮን ዓለም ዝኾነት ኣርጀንቲና ገጢማ ብጸቢብ ፍልሊ ጥራያ ተሳዒራ። እዚ ድማ ርዱ እዩ ኣብዚ ግዜ እዚ ኸ እቲ ቕቡል ዝኾነ ብቕዓትን ውፅኢትን እንታይ እዩ ክኸውን ዝብል ሕቶ ክለዓል ዝገብር እዩ። ምስፋሕ ናይቲ ውራይ ናብ 48 ጋንታታት ዝያዳ ምሕረት ወይ ዕድል ዝህብ ወይ ዝፈኸሰ ፎርማት ይህብ። ኣብ ክንዲ 16 ጋንታታት 32 ናብ ኣውዴቕካ ምሕላፍ ይሰግራ ስለ ዝኾና። እቲ ዕጫ ምድባት እውን ብተዛማዲ ንኣውስትራልያ ሕያዋይ ነይሩ። ናይ ሓባር ኣንጋዲት ሕቡራት መንግስታት ኣሜሪካ ቱርኪየን ፓራጓይን ብቐሊሉ ተሓልፈን እንተዘይኮና እኳ ኣብ ምድብ ዲ ዝርከባ እዘን መጋጥምቲ ኣውስትራልያ በቲ ሓደ ወገን ብኩዕሶ እግሪ ልዕሊ ሓያላን ዝቝፀር ኣይኮናን። ፖፖቪች ንተጻወቱ ኣብ ዝለዓለ ክበፅሑ ህንጥዩነት ኣለዎ። እቶም ናይ መወዳእታ ሽቶታቱ እንታይ ምዃኖም ግን ብግልፂ ኣብ ቃልዕ ከየውፅኦም ይጥንቀቕ እዩ ዘሎ። እቲ ቕቡል ዝኾነ ውፅኢት እንታይ እዩ ክኸውን ዘለዎ ብኸምዚ የቐምጦ። ኣብ ኩሎም ግጥማት ኣዝና ተወዳደርቲ ከም ዝኾና ንምርኣይ ይመስለኒ። እወ በፂሕና እዩ ኢና ብምባል መሕለፊ ነጥቢ ከምዚ እዩ ኢለ ከቐምጥ ኣይደልን እየ። ካብ ቀዳማይ መዓልቲ ኣትሒዘ ኢለ እየ ንምንታይ እዞም ጉጅለ ተጻወትና ሓደ ፍሉይ ነገር ክገብሩ ዘይክእሉ። ብኸምዚ ዓይነታት ተሓሳስባ ኢና ናብቲ ውራይ ክንከይድ። ንሕና ክንከውን ንኽእል ዶ? ካብቶም ገለ ፍሉይ ነገር ንገብርን ቅድሚ ሕጂ ኣውስትራልያ ካብ ዝበፅሓቶ ንላዕሊ ንኸይድን። ቀንዲ ፍልሊ ብዛዕባ ግርሃም ኣርኖልድ ዘሰልጥና ዝነበረ ጋንታ 2022ን ንሱ ዘሰልጥኖም ናይ 2026ን እንታዩ ተባሂሉ ምስተሓተተ ፖፖቪች ኣብቶም ዘመሳስልዎም ከተኩር መሪጹ ብፍላይ ኣብ ደገፍን ግብረ መልስን ህዝቢ ክምጽእ እንከሎ። ኣነ ኣብዝ ሓለፈ ዋንጫ ዓለም ዝረኣናዮ ሓደ ዓይነት ስምዒትን ደገፍን ክርኢ ይደሊ። ንኣርጀንቲና ክሳብ መወዳእታ ኢና ደፊናያ። ኣብቲ ግጥም ክሳብ ክንደይ ሓደ ኣዝዩ ኣደናቕ ነገር ብሓቂ ክንፍጽም ቀሪብና ነርና ከነናሃሶ ኣይንኽእልን ኢና። ብምሉእ እዚ ሃገር ድማ ኣብ ጎድኒ ኣውስትራልያ እዩ ነይሩ። ኩሉ ካብ ኣውስትራልያ ወፃኢ ዝነብር ዝነበረ ኣውስትራልያ እውን ምስኦም እዩ ነይሩ። ኣብ ኩሎም ዓይነታት እዋናትን ሰዓታትን ክዕዘቡ እናተሱ ንዕው ኢና ደጊምና ንደልዮ፣ እቲ ደገፍ ንደልዮ ኢና። ዝናኣት ጉጅለ ተፃወት እዮም ዘለውና። ዋንጫ ዓለም ግን ብዛዕባ እቲ ኣብ ሜዳ ግጥም ዝካየድ ጥራይ ኣይኮነን። እዚ ድማ ብፍላይ ኣብዚ እዋን ደሚቑ ዝረአ እዩ። ብዙሓት ዝዓይነቶም ኣብ ዙርያ ህይወት ኣብ ሕቡራት መንግስታት ኣሜሪካ ናይ ዶናልድ ትራምፕ ዝኸሉ ወይ ዝዘሩ ዘለው ዘካትዑ ነገራት ምስ ምህላዎም ፖፖቪች ብዛዕባ ፖለቲካዊ ሃዋህው ኣብ ዩናይትድ ስቴትስ ኣይሸቐልን እዩ ይብል። ነቶም ብኮኸብ ኣከፋፋሊ ጃክሰን ኤርቫይን ኣብ ቀረባ ግዜ ዝተዋህቡ ርእቶታት ዕሽሽ ኢሉ ሓሊፍዎም። ፖፖቪች ኣብቲ ሰነ 20 ኣብ ሲያትል ዝካየድ ግጥም ኣውስትራልያ ኣንጻር ዩናይትድ ስቴትስ ሚስተር ትራምፕ ክህሉ ብሓጎስ ይቕበሎ እዩ። ኣብ ሓደ ዝያዳ ምስ ኩዕሶ እግሪ ዝተኣሳሰር በረራታት፣ ልዑል ዋጋታት ቲኬትን ካልኦት ምስኦም ዝተኣሳሰሩ ወጻኢታትን በቶም ነቲ ውራ ኢሎም ናብ ሕቡራት መንግስታት ኣሜሪካ ክጓዓዙ ዝደልዩ ደገፍቲ ብዙሓት ነቐፌታታት ተፈንዮም እዮም። ፖፖቪች ድማ ምስ ደገፍቲ ይዳናገጨ ይብል።
13: if that's the reason they can't go
12: ወ ንሱ እንተኾይኑ ክኸዱ ዘይክእሉሉ ምኽንያት ንደገፍቲ ከቢድ እዩ። ምኽንያቱ ብዙሕ ግዜ ነቲ ፀወታ ወይ ስፖርት እናደገፉ የሕልፉ እዮም። ናይ በረራታትን ቲኬታትን ዋጋታት ብሓባር ናብቲ ድምራት እንተቲኻዮን ምስኡ እውን ናይ ሆቴላት ቀሊል ኣይኮነን። እንተኾነ ግን እቶም ብሰንኪዞም ፋይናንሳዊ ምኽንያታት ክሰልጦም ዘይከኣለ ኣብ ቴሌቭዥን ነቶም ግጥማት ዝዕዘብሎም ሙቹኣት ቦታታት ጥዑም መስተ ዝሰትዩሉን ንኣውስትራልያ ዝዕዘብሉን ክረኽቡ ተስፋ ገብር። ኣብ ምዝዛም ናይቲ ግጥም ድማ ንዓና ክንፃወት ርዮም ሕቡናት ኣውስትራልያውያን ዝኾኑሉ ክኸውን እዩ ትስፎ። ክሳብ 11 ጉንበት ኣብ ዘለዋን ፖፖቪች ግዜያዊ ዝርዝር ናይ ክሳብ 55 ተፃወቲ ብስቱር ናብ ፊፋ ከረክብ ኣለዎ። ክሳብ ባሕቲ ሰነ ኣብ ዘሎ እዋን ድማ እዚ ናብ 26 ከውርዶ ወይ ከጻርዮ ኣለዎ። እዞም 26 ተፃወቲ መደበሮም ኣብ ሳን ፍራንሲስኮ ቤይ ኤርያ ክኸውን እዩ። ኣብ መላእ እቲ ውራይ ድማ ኣውስትራልያ ኣብ ጥቕኡ ዝርከብ ኦክላንድ ልምምዳ ከተካይድ እያ። ኣውስትራልያ ቅድሚ እቲ ውራይ ምጅማሩ ክልተ መዳለዊ ግጥማት ከተካይድ እያ። ኣንጻር ሜክሲኮ ግንቦት 31 ኣብ ከተማ ሎስ ኣንጀለስን ኣንጻር ስዊዘርላንድ ድማ ሰነ 7 ኣብ ሳን ዲየጎን። ኣውስትራልያ ጉዕዞኣ ኣብ ዋንጫ ዓለም ሰነ 14 ኣብ ቫንኩቨር ካናዳ ኣንጻር ቱርኪየ ክትጅምር እያ። ድሕሪኡ ሰነ 20 ኣንጻር ሕቡራት መንግስታት ኣሜሪካ ኣብ ሲያትል ኣካይዳ ምድባዊ ግጥማታ ሰነ 26 ኣንጻር ፓራጓይ ኣብ ሳንታ ክላራ ብምክያድ ክትዛዝሙ እያ። ኣብ ነብሶ ከፍ ጉጅለ ክልተ ዝለዓላ ጋንታታትን 8 ዝበለፃ ሳልሳይ ደረጃ ሒዘን ዝወዳኣን ናብቲ ኣውዲቕካ ምሕላፍ ዝካየደሉ ግጥማት ክሓልፋ የን። ኩሎም 104 ግጥማት ዋንጫ ዓለም ፊፋ 2026 ድማ ብቐጥታን ብምሉእን ኣብ ኤስቢኤስ ክመሓላለፉ እዮም።
14: Want instant MVP status? Join the new Dick Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
15: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነጻ ስምዑ። ናብ sbs.com.au/ትግርኛ ብጽሑ ወይ ኤስቢኤስ ኦድዮ ኣፕ ዳውንሎድ ግበሩ። ኤስቢኤስ ኦድዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነጻ ክትረኽብዎ ትኽእሉ ኢኹም።
12: ኣብ መወዳእታ ክቡራት ሰማዕትና ወቕቲ ሰዓል ኣብ ኣውስትራልያ ክጅመር እንከሎ ንገዛ ርእስና ስድራ ቤትናን ኣብ ማሕበረሰብና ልዕሊ ኩሉ ተኣፈፍቲ ዝኾኑ ሰባት ንምሕላውን ንምክልኻልን ክንፈልጦ ዘለና ብዙሕ ነገር ኣሎ። ኢንፍሉዌንዛ ብልዑል መጠን ተላባዓ ዝኾነ ቫይረስ ስለ ዝኾነ ንኣውስትራልያ ኣብ ንገልጸሉ መደብና እምባር ነዚ ንምልከቶ እዩ። ሰናይ ምክትታል እናበልኩ ናብኡ ክሕልፈኩም እየ።
1: ንወቕቲ ጉንፋዕ ወይ ፍሉ ኣውስትራልያ ተዳሊኹም ዶ ኣለኹም? ወቕቲ ጉንፋዕ ኣብ ኣውስትራልያ ክጅምር እንከሎ ንገዛ ርእስኻ ንስድራ ቤትካን ኣብ ማሕበረሰብና ልዕሊ ኩሉ ተጠቃዕቲ ዝኾኑ ሰባት ንምክልኻል ክንፈልጦ ዘለና ነገር ኣብዚ ናይ ሎሚ ምንባር ኣብ ኣውስትራልያ መደብና ቀሪቡሎ። ኢንፍሉዌንዛ ወይ ጉንፋዕ ንምሉእ ዓመት ዝፀንሕ ዝርግሐ ዘለዎ ቫይረስ እዩ። እዚ ድማ ኣብ ዝኾነ እዋን ክትተሓዝ ትኽእል ኢኻ። ኣብ ኣውስትራልያ ኣብ እዋን ቀውዒ ምልባዕ ሰዓሊ ይውስኽ፣ ከምኡውን ኣብ ወርሒ ሰነ ክሳብ መስከረም ኣብ ዘሎ መልከፍቲ ይውስኽ። ጉንፋዕ ግን ክሳብ ክንደይ ሓደገኛ እዩ? ምልክታት ጉንፋዕ ካብቲ ልሙድ ሰዓል ንላዕሊ ኣዝዩ ሓደገኛን ነዊሕ ዝፀንሕን እዩ። ልዑል ረስኒ፣ ቃንዛ ጭዋዳታትን ቃንዛ መላግቦን ቃንዛ ርእስን ቃንዛ ጉሮሮን ከጠቓልል ይኽእል እዩ። ኣብ ኣውስትራልያ ኣብ 225 ዓ.ም ልዕሊ 1700 ሞት ዝተመዝገበሉ ብምንባሩ እቲ ዝኸፈ ናይ ኢንፍሉዌንዛ ዓመት እዩ ነይሩ።
16: So a lot of us think it's just like a cold, but it is a serious condition which kills hundreds of Australians every year. Many thousands of Australians.
1: መብዛሕትና ከም ተራስ ዓሊና ንሓስቦ። ኣብ ነፍሲ ወከፍ ዓመት ግን ብኣማይት ዝቁፀሩ ኣውስትራልያውያን ዝቐትል እዩ ይብል ዶክተር ማይክል ራይት ናይ ሲድኒ ሓፈሻዊ ሕክምናን ፕረዚደንት ኮሌጅ ሓፈሻዊ ሕክምና
16: ኣውስትራልያን።
1: ብዙሓት ኣሽሓት ኣውስትራልያውያን ኢንፍሉዌንዛ ሓሚሞም ናብ ሆስፒታል ይኣትዉ፣ ምክንያቱ ድማ ከቢድ ናይ ምትንፋስ ረክሲ ስለ ዘለዎ እዩ። ብኢንፍሉዌንዛ ኣዝዩ ዝጥቃዕ መን እዩ? ጥዑያት ሰባት እውን ከይተረፉ በቲ ጉንፋዕ ኣዝዮም ክሓሙ ይኽእሉ እዮም። ከቢድ ሕማምን ክንክን ሆስፒታል ዘድልዮምን ልዑል ሓደጋ ዘንፀላልዎም ጉጅለታት እዞም ስዕቡ እዮም። ትሕቲ 5 ዓመት ዝዕድሚኦም ህፃናት፣ ልዕሊ 65 ዓመት ዝዕድሚኦም ዓበይቲ ኣቦርጅንን ወይ ቶረስ ስትሬት ኣይላንድራት ውልቀ ሰባትን ሕዱር ኩነታትን ጥንስን ዘለዎም ሰባትን። ዶክተር ራይት ከም ዝብሎ እዞም ሰባት እዚኣቶም ብረክሲ ሳምቡ ብኒሞንያን ናይ ምሕማም ዕድሎም ዝሰፍሐ እዩ፣ ናብ ሆስፒታል ክኸዱ ድማ ኣለዎም ኢሉ። ንገዛ ርእሰይ ካብ ጉንፋዕ ብኸማይ ክከላኸል ይኽእል? ኢንፍሉዌንዛ ብነጠብጣብ ወይ ብጥፍጣብ ካብ ናይ ዝተለኽፈ ሰብ ጎረሮ ወይ ኣፍንጫ ዝመሓላለፍ እዩ። ፅሬት ምዝውታር ከም ብቐፃሊ ኢድካ ምሕፃብ ኣብ እትስዕለሉ ወይ ኣብ እዋን ምህንጣስ ኣፍካን ኣፍንጫኻን ምሽፋንን እቲ ሰዓል ናይ ምትሓዝን ናይ ምዝርጋሕን ተኽእሎካ ናብ ዝተሓተ ደረጅኡ ንምውራድ ይሕግዝ። ካብ ኢንፍሉዌንዛን ዘስዕቦ ከቢድ ሕለኽለኻትን ንምክልኻል ዝሕግዝ ዝበለፅ ኣገባብ ግና ዓመታዊ ክታበት ጉንፋዕ ምውሳድ እዩ። ዶክተር ራይት ከምዚ ብምባል ይገልጽ።
16: The advantage of getting vaccinated is that you reduce the risk of you getting sick. You actually make sure that you're the most likely to get a serious infection.
1: You're also less likely to spread the virus. You're also less likely to spread the virus. You're also less likely to spread the virus. You're also less likely to spread the virus. You're also less likely to spread the virus. ክታበት ምውሳድ እቲ ዝበለፀ ነገር ንገዛ ርእስኻ ንስድራ ቤትካ ከምኡውን ንማሕበረሰብካ ንምክልኻል ክትገብሮ እትኽእል ስጉምቲ እዩ። ክታበት ጉንፋዕ ክወስዶ እቲ ክታበት ከ ይኽፈሎ ድዩ? ናይ ሕማም ጉንፋዕ መከላኸሊ ክታበት ንኩሉ ሰብ ኣዝዩ ኣገዳሲ እዩ። ብፍላይ ግን ኣብ ማሕበረሰብ ንዘለዉ ተጠቃዕቲ ዝያዳ ጠቃሚ እዩ። ዶክተር ስቲፋኒ ዊልያምስ
17: We recommend everybody over the age of 6 months gets a flu vaccine every year and there are some groups of people
1: ነፍሲ ወከፍ ካብ 6 ወርሒ ንላዕሊ ዕድመ ዘለዎ ሰብ ኣብ ነፍሲ ወከፍ ዓመት ናይ ሰዓል ወይ ናይ ጉንፋዕ ክታበት ክወስድ ኢና ንመክር ኢላ ዶክተር ዊልያምስ። ኣብ ጨንፈር ማእከል ምቁፅፃር ተመሓላለፍቲ ሕማማት ኣውስትራልያ ተሓጋጋዚት ዳይረክተር እያ። ኣብ ትሕቲ ኣውስትራልያ ናሽናል ኢሚናይዜሽን ፕሮግራም ክታበት ብነፃ ዝውሃቦም ገለ ጉጅለታት ሰባት ኣለዉ ድማ ትብል።
17: And they include children aged 6 months to 5 years, adults aged 65 and over.
1: ካብ 6 ወርሒ ክሳብ 5 ዓመት ዝዕድሚኦም ህፃናት፣ 65 ዓመት ዝዕድሚኦምን ልዕሊኡን ዓበይቲ፣ ጡንሳት ኣንስቲ፣ ዕድሚኦም 6 ወርሕን ልዕሊኡን ዝኾኑ ህዝብታት ኣቦርጅንን ቶረስ ስትሬት ኣይላንድራትን ፍሉይ ናይ ሕክምና ኩነታት ዘለዎም ሰባትን። ናፃ ናይ ጉንፋዕ ክታበት ክትወስድ ዘይግባኣካ እንተኮይኑ ነቲ ክታበት ካብ ናይ ሕማም መከላኸሊ ወሃቢ ክትዕድግ ትኽእል ኢኻ ዶክተር ዊልያምስ
17: ዩ ካን ጌት ኣ ፍሉ ሾት ኢን ሜኒ ሄልት ኬር ሴቲንግስ ኢንክሉዲንግ ዮር ሎካል ዶክተር ሎካል ካውንስለር
1: ኣብ ብዙሓት ናይ ክንክን ጥዕና ቦታታት ናይ ሰዓል ክታበት ክትወስድ ትኽእል ኣብ ከባቢኻ ዝርከብ ሓኪም ናይ ከባቢኻ ናይ ምክልኻል ክሊኒክ ኣብ ናይ ማሕበረሰብ ሓለዋ ጥዕና ማእከላት ኣብ ምሉእ ኣውስትራልያ ናይ ኣቦርጅን ሓለዋ ጥዕናን ገለ ፋርማሲታትን ዘጠቓለለ እዩ ምምሕዳር ግዝኣትካ ወይ ናይ ቴሪቶሪ መንግስቲ ወይ ኣስራሒኻ ብዘይ ክፍሊት ናይ ክታበት ፕሮግራማት ከካይድውን ይኽእሉ እዮም ኣብ ኣውስትራልያ ብዘይ ምውጋእ መርፊ ዝውሰድ ክታበት ኣሎ ዶ ኣብ ኣውስትራልያ ኣብ 226 ብዘይ መርፍእ ብኣፍንጫ ዝኣቱ ፈሳሲ ክታበት ተዳልዩ ኣሎ ካብ 2 ክሳብ 17 ዓመት ዝዕድሚኦም ቆልዑ ውሕስን ውፅኢታውን ብዝኾነ መገዲ ንኽጥቀሙ ምምሕዳር ሕክምና ብዝእዝዞ መገዲ ፀዲቑ ኣሎ እዚ ኣብ ኣውስትራልያ ካብ 2 ክሳብ 5 ዓመት ንዝዕድሚኦም ህፃናት ብነፃ ኣብ ዝተወሰነ ግዝኣታት ዝቐርብ እዩ ፕረዚደንት ናይ ACGP ዶክተር ራይት ኣብቲ ዕድመ እዚ ዘለዉ ቆልዑ ብመርፍእ ምውጋእ ከም ዘይፈትውን ወለዶም ነዝሪኦም ከም ዘየምፅዎምን ንፈልጥ ኢና ኣብ እትነብርሉ ከባቢ ብመንግስቲ ዝተመወለ ናይ ብኣፍንጫ ዝውሰድ ክታበት ኣብ ከባቢኹም እንተልዩ ንሓኪም ስድራኹም ሕተትዎ ናይ ጉንፋዕ ክታበት ዝውሰደሉ ዝበለፀ ግዜ ግን መዓስ እዩ ካብ 3 ክሳብ 4 ኣዋርሕ ኣቐዲምካ ቅድሚ እቲ ዝለዓለ ወቕቲ ሰዓል ምእታዊ ክታበት ምውሳድ ንምክልኻል እቲ ሕማም ውሑስ ከም ዝገብረልካ ኣብ ዩኒቨርስቲ ሲድኒ ፕሮፌሰር ናይ ተመሓላለፊ ሕማማትን ዓለምለኻዊ ጥዕናን ዝኾነ ዶክተር ሜሩ ሸል ትገልጽ
4: The optimal timing of protection is about 3 to 4 months. That's why we recommend autumn to start a winter months for people to get influenza.
1: ስለዚ ኸይና ሰባት ናይ influenza ክታበት ኣብ ምጅማር ቀውዒ ክወስቱን ንመክር ኣብ ወርሒ ሚያዝያ ጉንበት ናብ ዕዳጋ ኣብ ዝመፅሉ ኣብ ዝጥዕሞም እዋን ክኽተቡ እቲ ዝበለፀ ግዜ እዩ ብዛዕባ ጎናዊ ሰዕብየን ክታበት ጉንፋዕ ክጭነቕ ኣለኒ ድዩ ገለ ሰባት ክታበት ድሕሪ ምውሳዶም ንቑሩብ መዓልትታት ዝፀንሕ ናይ ልኦም ኩነታት ምልክታት ይሕልፉ ኩሎም ክታበታት ከም ቃንዛን ሕበጥን ምቕያሕ ወይ ፍኹስ ዝበለ ረስኒ ዝኣመሰሉ ልሙዳት ጎናዊ ሰዕቢናት ይኸትሉ እዮም ትብል ዶክተር ሼል
4: some common side effects like pain and swelling redness all of those things that you get after a needle or it can lead to some mild fever which will often
1: እቲ ናይ ሰዓል ክታበት ውሕስን ውፅኢታውን ከምኡን መብዛሕትኡ ኣሉታዊ መልሰ ግብሪ በዓልኻ መፍትሒ ክትረኽበሎም ትኽእል ኢኻ ናይ ቁጣዕ ግብረ መልሲ ብኣዝዩ ትሑት መጠን ዘጋጥም እዩ ምስ ተኸተብካ ገለ ግብረ መልሲ ከይህሉ እቲ ሓኪም ወይ እቲ ፋርማሲስ ካብ 15 ክሳብ 20 ደቃይቕ ክትፀንሕ ወይ ክትፅበ ይሓተካ እዩ ዶክተር ራይት ኣብ መደምደምታ
16: have a chat with your GP because there's a range of flu vaccines some for people over 65
1: ምስ ዕድሜኻን ኩነታት ጥዕናኻን ዝጥዕም ክታበት ጉንፋዕ ንኽትረክብን ንዝኾነ ይኹን ሕቶታት ንኽምልስን ዶክተር ክሕግዘካ እዩ ስለምንታይ ክታበት ክትወስድ ከም ዘይትደሊ ዘሻቐል ነገር ምዝህልወካ ሓፈሻዊ ሓኪምካ ወይ ጂፒ እቲ ክታበት ክትወስቶ ዘድልየካ እንተኮይኑ ክገልፀልካ እዩ እዚ ምንባር ኣብ ኣውስትራልያ እዩ
12: ክቡራት ተኸታተልትና መደብና ንምዝዛም ናይ ሎሚ ቀንዲ ነጥብታት ዜና ክደግመልኩም እየ ብመርዑት ኣይሲስ ተባሂለን ዝፍለጣ ደቂ ኣንስትዮ ሎሚ ናብ ኣውስትራልያ ክምለሳ የን ሕቡራት መንግስታት ኣሜሪካ ኣብ ወሽመጥ ዑማን ኣብ ዝነበረት መርከብ ነዳዲ ኢራን ተኽሲ ከፊታ ኣርሴናልን ፓሪስ ሰን ጀርሜንን ናብ ፍጻሜ ግጥም ቻምፕየንስ ሊግ ኤውሮጳ መጽሐን ክቡራት ሰማዕትና ብናይ ሎሚ መደባት ዓጊብኩም ክትኮኑ ተስፋ ንገብር ዝኾነ ርእቶ ወይ ሓሳብ እንተልኩም በቶም ልሙዳት ኣድራሻታትና ዝኣኹልና ይኹም ኣብ ናይ ሶኒ መደብና እምበኣር ካልእ ዝተፈላለየ ትሕሶታት ሒዝና ክንምለሰኩም ኢና ኢብራሂም ዓሊየ ምሳኹም ዝጸናሕኩ ሰላም